0: 어제 어부다미 말베 가래 대수무도 왜 마샤오리 링즈
1: 링즈
0: 어 가시가 요마 남소 집에 생하다가 요마 대모용비 가고님 그 상황 시사하지 상남태소 대요마다 마 토대대기 대모용 사스타리
2: Тэгвэл тийс таггай юу?
0: Нясада. Насааш тага салуу чөм бүрэслэвгий. Жаза сатэ. Сааш тага дамша. Өрүү юу дээ дэгашуу. Не чүмө сөшө. Октаби. Октами. Овра тага төш. А лэвгий жуйда.
3: Дашуа. Сом чунгэ шэвэ кэсэ. Сэмна шаам хэши. Рагэ гэнжэ шэцэ юнэ. Такчэ. Нэ сом кэм пэ. Цангмэ да шуан та. Тэндо. Сом гэрла дага чимши.
4: 你也困坐大卡桌行吗行
3: 你提着行吗
4: 让你还是有比你行的行